0: ሰላሴ ነው ሁሉ ምሰልፍ በድራክሽ ሄላ በሳንጓሎ ሰብቱ ዶክ ሊቡል አይና ቢናይ ታመጣ ጅዋሊ ጉጃጅ ሞልቆ ኩምባል ሲና ሚና ሳምባይ ታሪክ ይለዋል ዲወርናይ ፓይሎት አይና ቢ በጃሩ ሂና ነው ቆርቆ ጀመለ ባላ ከባይ ሙመኒ ዲባጎ ዲቤ ኒየት ኒየት ሶቆ ዶጋን ለፕ ሞቶ ጋን ሞጀባይ
1: Good job.